ከበት መንገድ አዋራውን ቅኝ ቀረብክበት ላ እንዱን ተሳል ሞት ኩል ካንተ ልጅ አንድ ቀን ታሜ ናን የለኒ ናን የለኒ ናን የለኒ እስቲ ጠይቁል እስቲ ጠይቁል መቼ ነው ቅዳሜ የተጠነሰሰ